እዚ ፈነወ ራዲዮ ጽንዓት ከተማ ማንሃይም ራዲዮ ጽንዓት ማንሃይም ኣብ ቤርሙዳ ፎን ብ89.6 ብ105.4 ሜጋሃርትስ ማንሃይምን ሃይድርበርግን ከባቢውን ይፍኖ ብኢንተርነት እትከታተሉ ከዓ www.bermuda.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ቀደምን እስያት አብዕቀብ ባህልን ክብርታትን ህብረተሰብ ዓብግደ ስለ ዘለዎ ብስለ ዓለክ ስራሓሉ ከምዝግባ ብ18 ንሓሰ ኣብ ሓሊብ መንተል ንዞባይላ በርዕድ ኣብ ዝተካየደ መዛዘሚ ስነ ስርዓት ተገሊጹ። እቲ ብቤት ፅሕፈት ሕማመት ዞባ ዓንሰባ ተወዲቡ ብመንእስያትን ሕብረተሰብን ዝተዳለወ ግነ ኣብ ብሄረ ብሊን ብምትኳር ያታዊ ድኮነ ኣባይትን ኣከዳድና ምርዓውትን ያታዊ መሳርሒታት ባህላዊ ስነ ጥበባዊ መሬት ከምኡውን ንተራን ቦታን መንእስያት ኣብ ሕብረተሰብ ዘላለ ትሕዝቶታት ዘጠቃልል ነይሮም። ሓላፊ ጨንፈር ሕማመት ዞባ ዓንሰባ ኣቶ ኣዛዚ በረኸታት ነቲ መደብ ንምሕዋት ኣበርክቶ ንዝገበሩ ድሕሪ ምምስጋን እቲ ዕላማ ኣብ ምምሕዳራት ከባቢ ወሪድካ ውዳቤታት መንእስያት ብምሕያል ባህሎምን ክብርታቶምን ንክፈልጡን ንክዕቅቡን ከም ዝኾነ ኣረድዮም። ኣማሓዳሪት ንዞባ ዒላ በርዕድ ወይዘሮ ዓሻ ዓሊ ኖርቦ ገና እቲ ቕነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከም ዝኾነ ገሊጻ። ወኪል ኣማሓዳሪ ዞባ ዓንሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባ ዓንሰባ ኣቶ ሙሉእ ተስፋ ማርያምን ብግድኦም ባህልናን ክብርታትናን መሰረት ሃገራዊ መንነትና ከም ዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶምን ብዕምቆት ንክፈልጡን ንክዕቅቡን ሓጋዝ ምዃኑ ገሊፆም። ኣብ ዞባ ዓንሰባ ቀነ መንእሰያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለያ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ ይነፅር። ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድዕነት ትራፊክ ፅርግያ ዘተኮረ ጎስቋስ ኣካይዱ። ኣብቲ ብ14 18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስፎርነን ዝተካየደ ኣስተምህራዊ ጎስቋስ ሓላፊ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፊ ምቁፅፃርን መቕፃዕትን ኣቶ ኢሳቅ ያቆብን ሕግታት ትራፊክ ምጥሓስ ብዘይካት ኣብ ህወትን ንብረትን ዘቕርዶ ጉድኣት ዝፈጥሮ ስነ ኣእምራዊ ፀቕጢ ብቐሊል ከም ዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕጡባት ክኾኑ ኣዘኻኺሮም። ኣብ ቀዳማይ መንፈቕ ናይ 2026 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዝዛዓበ ብምጥቃስ ብሰንኪ 28 ሰባት ሂወቶም ክስእኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10,000,000 ኣፋ ዝግመት ዕንወት ከም ዝዛዓበ ገሊፆም። ንሳቶም ኣስዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይመኽ ር ርሕቀትካ ዘይምሕላው መስተሰቲኻ ምምራሕ ክቱር ናህሪ ቀዳምነት ዘይምሃብን ካልእን ከም ዘጠቓልል ብዝርዝር ኣብሪሆም። ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብተ ገብሩ ብወገኑ ሳዕቤናት ጥሕሰት ሕጊ ንምግታእን ንምቁፅፃርን ቀፃሊ ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝውሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም። ተሳተፍቲ ብወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝውሃብ ኣስተምህራዊ ጎስጓሳት ቀፃልነት ክህልዎ ብምዝኽኻር ፀሓቂ ምንቅስቓስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነግሩ ሸቃቶ ስጉምቲ ክውሰደሎም ከምኡውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም። ፕረዚደንት ዶናልድ ትራምፕ ኩናት ብሰላም

ዝኸበርኩም ሰማዕትና ብፍላይ ኣካሪት ኣካል ሃገራዊ ሽማግለ ሓበሬታ ምዝህልወኩም ኣብ ናይ ሙዚቃ መደብ እንዳሃለና እንዳደወልኩም ሓበሬታ ክትቡ ትኽእሉ ኢኹም። ዘለናዮ ስትድዮ ስትድዮ ሓደ እዩ 06213398901 ክደግመ 06213398901 ኣብዚ ደው ኢልኩም ሓበሬታ ፍሉይ ሓበሬታ ምስ ዝህልወኩም ናብ ህዝቢ ዝቐርብ ከተቕርቡ ኣብ ግዜ ናይ ሙዚቃ ግዜ ቴሌፎን ነፃ እዩ።

وحسنت هاجر بخمي مبل سلسان حمشتنا عمد تصنبلنا صنه اريترا صنعاتنا وحسنا بتحت زبل مريحتما عوشت هاجرن اريتراوان ابزركبلو هاجرات وصان كنوترو بعز ستافي حزبي بلعل دمقتن معارغن كم تصنبل زفلاتيو صنعاتنا وحسنا زبلنا يلوم عمد تيما نمغلص وري انجليزاو نا يسنفت تمارا ماري تشارلس داروين زخافري داروين نحق في القات بقع يسرر دخوم يتسانت كبل يغلطوه باقال الصو زخوانا هيواتاوي ببلصاتو ببقعاتو تتساوارنوتن صنعاتن يقصالنا تزرغاغص ودسب امرو سلاستعدلو نزي بحرياو حجز بمطون زغير زمدناتاتو اب حالتن من ببارن كم زمسرت زغبر محبراوي هيوات ባህልን ክብርታትን ከማዕብል ክይሊ ይሁንም በር እቲ አማንጎ ህዝብታትን ሀገራትን ዘሎ ውድድር በእንቆት ምስነስ ተንትኖ ዝማዕበለ መልክዕ ናይ ዝመሰረታው ሕግ ተፈጥሮይ ብቁዕ ይሰረር ድኹም ይጸንት ነዚ ኣብነት ዝኸውን ኩሉና ንፈልጦ ሓደ ጥቕስ ክንጠቅስ ኣብ መፋርቅ ዝሓለፈ ዘመን ዳርጋ ኩለን ሃገራት ኣፍሪቃ ካብ መግዛእቲ ክላቐቓን ከለዋ ህዝቢ ኤርትራ ምስለ ጂኦፖለቲካዊ ረብሓታት ርእሲ ሓያላን ኣሜሪካ ተባሂሉ መሰር ርእሰ ውሳኔኡ ተነፊግዎ እዩ እቲ ተግባር ፍትሓዊ ከምዘይነበረ ኣብቲ ግዜ እቲ ፀሓፊ ጉዳያት ወፀኢ ኣሜሪካ ዝነበረ ጆን ፎስተር ዳላስ ተዛረቡ ቃላት ይምስክር ብዓይኒ ፍትሒ ርእቶ ህዝቢ ኤርትራ ኣብ ግምት ካኣቲ ይግባእ ነይሩ እንተኾነ ግን እስትራቴጂያዊ ረብሓና ኣብ ቀይሕ ባሕርን ማእከላይ ምብራቕን ዓለማዊ ሰላምን ፀጥታን እቲ ሃገር ምስታ መሓዛና ኢትዮጵያ ክትቁረን ግድን ገይርዎ ኣሎ እዚ ቃላት እዚ ዓለማዊ ዝምድናታት ኣብ ፍትሒ ሞራልን ቅንዕናን ዘይኮነ ኣብ ቅልፅምን ረብሓታትን ከም ዝምርኮስ እዩ ዘመልክት ስለዚ ድማ ንረብሓ ሓያላን ተባሂሉ መሰል ድኹማት ከም ዝርገፅ ናይ ኤርትራ ታሪክ ጭቡጥ መረዳእታ እዩ ህዝቢ ኤርትራ ኣብቲ እዋን እቲ ፖለቲካዊ ብቕዓቱን ጥምረቱን ድኹም ስለ ዝነበረ እዩ ግዳይ ናይ ከምዚ ዝኣመሰለ ዘይፍትሓ ውሳኒ ክኸውን ክኢሉ መበል 35 ዓመትና ፅነት ኤርትራ ኣብ ንዝክረሉ ቕንያት እምበኣር ነቲ ፅንዓትና ወሓስና ዝብል ቴማና ብመንፅር ዝሓለፍናዮ ታሪክ ክንርእዮን ከነስተንትኖን ኣገዳሲ እዩ ምክንያቱ ብመጠኒ ድሕሪት ዝጠመትካዮ ኢኻ ንቕድሚት ትስጉም ህዝብን ሃገርን ከዓ ሕሉፍ ተመክሮታቱ መወከሲ ከይገበረ ንቕድሚት ክስጉም ዘለዎ ተኽእሎ ድሩት እዩ ብዙሕ እዋን መሰረት ዓወት ፈትሓዊ ዕላማ እዩ ይበሃል እዩ ብርግፅ ፈትሓዊ ዕላማ ሓደ ረቑሒ ናይ ዓወት ክኸውን ይኽእል እዩ ተዓዋትነት ናይ ዝኾነ ጉዳይ ፍትሓዊ ይኹን ዘይፍትሓዊ ዝውስን ግን ካልኦት ብዙሓት ረቑሒታት ኣለዉ ፍትሓዊ ዕላማ ዘለዎ ጉዳይ ብዝተፈላለየ ድኽመታት ክሰዓር ይኽእል እዩ ኣብ ታሪክ ዓለምና ነዚ ሓቂ እዚ ዘረጋግፅ ብዙሕ ኣብነታት ምጥቃስ ይከኣል እዩ ብኣንጻሩ ዓመፅ ኣብ ልዕሊ ፍትሒ ክዕወት ሳሕቲ ተኽእሎ ኣሎ ነዚ ዘረጋግፅ ኣብነታትን ውሑድ ኣይኮነን ኣብ ሰውራ ኤርትራ ተስፋዓወት ጭልምልም ዝበለሉን ናብ ደንደስ ስዕረት ምግምጋም ዝተራእየሉን ብዙሕ ፅንኩር መድረኻት ተሰጊሪ ኣብ መም መድረኹ ብብቕዓትን ብልፀትን ዘዕቢ ተበግሶ እንተዘይውሰድ ነይሩ ከዓ እቲ ታሪክ ብስዕረት እንተደምደመ ወይ ካልእ ምኾነ መሪሕ ውድብ ህዝባዊ ግንባር ብዘረጋገፆ ስነ ሓሳባውን ፖለቲካውን ብቕዓት ከምኡውን ነዚ ስነ ሓሳባዊ ዝተኸተሉ ዘካየዱ ሓያል ስራሕ ግን ሕቶ ህዝቢ ኤርትራ ንመሰር ርእሰ ውሳኔ ተደቕሶ እናተባህለ ክሰርርን ክሕይልን ነቲ ብዓበ ደረጃ ኣንጻሩ ዝነበረ ሚዛን ወታሃደራዊ ሓይሊ ቀይሩ ክዕወት ክኢል እዩ መሰረት ዓወት ህዝቢ ኤርትራ እምበኣር መሪሕ ውድብ ህዝባዊ ግንባር ፍትሓዊ ዕላማ ህዝቢ ኤርትራ ንምዕዋት ዝሃነፆ ብቕዓት ከምኡውን ህዝብን ተጋዳላይን ዘረኣዮ ዘይክማህ ፅንዓትን እዩ ጽንዓትና ወሕስና ዝብል ቴማ እምበኣር ህዝቢ ኤርትራ ኣብ ታሪኹ ንዝሓለፈ ጉዕዞ ብልክዕ ዘንጸባርቕ እዩ ህዝቢ ኤርትራ ፍትሓዊ ዕላምኡ ክዕወት ዝኽኣለ ብዘገርም ጽንዓት ስለ ዝተቓለሰይ ኣብ ርእሲ ተመክሮ ሓርነታዊ ቓልስና ኣብ ትሕቲ ጽላል ናጽነት ዝሓለፍናዮ 35 ዓመታት እውን ንዝሓቂ ዝደጊሙ ኣድሚቕዎ ኣሎ ዓለም ናይ ረብሓን ውድድርን መድረኽ ምዃና ካብ ተመክሮና ንላዕሊ ምስክር የለን ኣብ ከምዚ ዓይነት ዓለማዊ ኩነት ሕብረተሰብ መሰረት ህላዊኡን ቀጻልነትን ካልእ ዘይኮነ ገዛእ ብቕዓቱን ጽንዓቱን እዩ ብዘይክኡ ውሕስነት የብሉን ብዘይብኡ ኣብ መንደቕ ዘይብሉ ቀፅሪ ከም ምንባር
ምክንያቱ ስንፍ ዝበለ ወይ ብቕዓት ዝጎደሎ ዘናሕስየሉ ወይ ደንጊፁ ዝነሕፎ የለን ብርግፅ ድማ ህዝቢ ኤርትራ ኣብዝ ሓለፈ 35 ዓመታት ካብቲ ናይ ግዜ ሓርነታዊ ቃልሲ ዘይንእስ ንብቕዓቱ ክፍትን ንፅንዓቱ ከማህምን ዝተዳናደነ ብዙሕ ተፃብኦታት ይገጢምዎ እቲ ኣብ ሓርነታዊ ቃልሱ ዘማዕበሎ ክብርታት ስነ ኣእምራዊ ብልፀትን ፅንዓትን እንተዘይውንን ከዓ ነዚ ከቢድ ተፃብኦታት ዘሰጊሩ ዳግማይ ብኣንፀባራቂ ዓወት ክወፅእ ኣንበይምኽኣለን ነዚ ታሪካዊ ሓቅታት እዚ ምዝካርን ምስትንታንን ዘድለየ ኣብ ሕሉፍ ታሪክ ንምንባር ኣይኮነን ሕሉፍ ታሪክ ምስትውዓል ዘድሊ ሓድሽ ታሪክ ንምስራሕ ድራኸ ስለ ዝኾነ እዩ ምክንያቱ ሕብረተሰባት ወትሩ ኣብ ቃልሲ እዮም ዝነብሩ ቃልሲ ንዝሓሸ መጻኢ ዘቋርፅ መስራሕ ኣይኮነን ናዚ ሕጂ ዘሎ ወለዶን መጻኢ ወለዶታትን ቃልሲ እንታይ እዩ እንተዳኢልና ነቲ ብፅንዓት ዝተዋሕሰ ሃገር ሕጂ እውን ብኩሉ መዳይ ምድልዳሉ እዩ ህልው ኩነታት ዓለምና ዝነግረና መልእኽቲ እንተሎ ንስ እዩ ከምቲ መንእሰያት እዋን ሓርነታዊ ቃልሲ ብልዑል ስነ ኣእምራዊ ብቕዓት ነቲ ፅንኩር መድረኽ ዝበቕዕዎ መንእሰያት ናይዚ ግዜ እዚ እውን ከም ተረከብቲ ሃገር መጠን ኣብ ምውሓስ ድሕነትን ቀፃልነትን ሃገር ንቑሓት ብቑዓትን ብሉፃትን ክኾኑ የድልየና ነዚ ብልፀት እዚ ንምውናን ድማ ነቲ መሰረትናን ምስጢር ብልፀትና ዝኾነ ሃገራዊ ክብርታትን መትክላትን ምኽታል የድሊ ፅንዓትና ዋሓስና ክንብልን ከለና ፅንዓት ሓደ ካብቶም ጎሊሖም ዝጥቀሱ ክብርታት ስለ ዝኾነ እምበር ህዝቢ ኤርትራ ኣብ ነዊሕ ቃልሱ ብዙሕ ወርቃዊ ክብርታት ክኮስኩስ ዝኽኣለ ህዝቢ እዩ በዚ ክብርታት እዚ ድማ ኣብ መንጎ ኩሉ ክፋላት ሕብረተሰብ ኤርትራ ብዘያፈላለይ ሃይማኖት ፆታ ቀቢላ ቋንቋ ባህልን ማሕበራዊ ቦታን ልዑል ስኒትን ጥምረትን ብምንዳቕ ኩሎም ዜጋታት ከም ዕላማ ዝወስድዎ ዝኣምንሉ ዝምርሕሉን ዝከላኸልሉን ዝስውኡሉን መትክላት ብምምዕባል ብመንነቱ ዝሕበን ኣብ ገዛ ሰብኣዊ ኣቕሙ ልኡል ምትዕማን ዘለዎ ብርቱዕ ህዝባዊ ስነ ኣእምሮ ክፈጥር በቂዕ እዩ ነቲ ዓለም ዘይከኣልን ዝበለቶ ቃልሲ ኣንጻር ርእሲ ሓያላን ከምዝከኣል ዝገበረ ትሕቲ መሬት ክቕበር ዝተፈርደ ህዝባዊ መሰል ካብ መዓሙቕ ኣውፅኡ ኣብ በሪኽ ዝፋን ዘንበረ ረቂቕ ሓይሊ ነዚ ሃገራዊ ክብርታት እዚ እዚ ኣብ ነዊሕ ሓርነታዊ ቃልሲ ዝተኮስኮሰ ክብርታት ንህዝቢ ኤርትራ ንናፅነት ኣብቂዕዎ ጥራይ ዘይኮነ ድሕሪ ናፅነት እውን ናብ ተረካቢ ሕድሪ ወለዶ ብምስግጋር ንህንፀት ስልጡን ሃገር ድልዱል መሰረት ኣንፂፉ እዩ ረዚን መስዋእቲ ከፊላ ሓርነታ ዝተጓናፀፈት ኤርትራ ብናፃ ፖለቲካዊ መስመርን ሕርያን ብሰብኣውን ሃገራውን ክብረት ብመንፈስ ርእሰ ምርኮሳ ብኣርኣያነት እትጥቀስ ሃገር ክትከውን ዘብቅዓ እቲ ኣብ ፅንኩር ቃልሲን ናፅነትን ልዑላውነትን ዝተመልመለ ኣብ ኩሉ መዳያት ሓርነት ውሳነ ዘፍቅር ኩነተ ኣእምሮ ህዝባን መሪሕነታን እዩ ሳላዚ ገድለኛ ኩነተ ኣእምሮ እዚ ኤርትራ ምእንቲ ጥዑም ግን ግዜያዊ ፍታሕ ኢላ ፖለቲካዊ ናፅነታ ዘግድዕ ኣቋራጭ መንገዲ ሓረየትን ሓቅን ፍትሕን ዝጠልቦ ክቡር ዋጋን ምፅማምን ክትከፍል ወትሩ ቅርብቲ ብምዃና ማዕበላት ሽርሕን ተፃብኦን ውዲትን ብድሆን ክንዲ ዝተኸመሮ ይኮመር ካብቲ ፀኒዓ ዝሓዘቶ ነፃ መስመር ከንደል ህፃ ኣይከኣለን ህዝብን መንግስትን ኤርትራ ልክዕ ከም ናፅነት ቁጠባዊ ሓርነት እውን ብዕዮን ፃዕርን እምበር ብልግሲ ዝርከብ ማንና ከምዘይኮነ ብምእማን ንፖለቲካዊ ይኹን ቁጠባዊ ፅጋዕተኝነት ኣይፋል ብምባል ነቲ ሓቀኛ መንገዲ ክብረትን ብልፅግናን እዮም መሪፆም ፅንዓት ብኣጋጣሚ ዝኽሪ ናይዛ ክብርቲ ዕለት ናፅነት እምበኣር ነዚ ሓቂ እዚ ደጊምና ብዕምቀት ብምስትንታን እቲ ኣብ ነዊሕን መሪርን ሓርነታዊ ቃልስን ናይ ድሕሪ ናፅነት ጉዕዞናን ዝተሃንፀ ምስጢር ሓይልና ብቕዓትና ብልፀትና ዝኾነ ባህልን ክብረታትን ብቐፃልነት ንምዕቃቡ ንምምዕባሉን ምድልዳሉን ቃልና ንሐድስ መጽሔት መንእሰይ ቁፅሪ 88

ዝኸበርኩም ሰማዕትና ኣብዚ ናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እንዳገበርና ኣብ ዝመፅእ ድሕሪ ክልተ ሰሙን ክሳብ ንራኸብ ናይ ሎሚ መደብና ኣብ ዝደምዲምና ኣለና ፅቡቕ ሰንበት ክኾነልኩም እንዳተመነና ድሓን ቀኒዩ